ናይ ኤርትራውያን ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዘመሓላልፍ መደብ ኮይኑ ብኣንቴና ንክትከታተሉ 99.2 ብካብል ድማ 102.1 መጋሃርስ ከምኡ ድማ ብwww.frice-radio.de ኢልካ ብኢንተርኔቱን ክከታተል ይከኣል።

ዝኸበርክንን ዝኸበርኩምን ሰዓተይ ኣኺሉ ስቱድዮ ክርክብ ብምቅራብ እዩ ዘለኹ። ምውድእ ግን ነተን ዘለዎ ሓበሬታ ክደግመን። ዓመታዊ ስፖርት በዓል ጋንታ መረ ብንዕለ 6 ወርሒ 6 2026 ክካየድ እዩ። ኣብዚ ስፖርታዊ በዓል ናይ ቆልዑት ፀወታ ናይ ቀደም ዓበይቲ ተፃወትት 4 ጋንታ ክካየድ እዩ። ናይ ምሸት ድማ መዘናግዒ በዓል ክቕፅል እዩ። ቆልዑ ክፃወቱ ዝኽእሉ ክመፁ ይኽእሉ እዮም። ኣብ ስቱትጋርድ ሙስቦር ኣካይዲ ሽማግለ ዮሴፍ ኢልኩም ንዝያዳ ሓበሬታ ናብ ዮሴፍ ክትኮሱ ትኽእሉ ኢኹም። እታ ናይ መወዳእታ ድማ መርድ እያ። ኣቶ ገብሪወት ኢሳ ብሞት ዘፍቅሮ ኩል በዓል ቤተይ ኣቶ ገብሪወት ኢሳ መሪር ሓዘን እንዳሰማዓኒ ብዝሓደረ ሕማም ኣብ መካነ ሆስፒታልን ሕቕፊ ስድራ ቤቱን ክእለ ድሕሪ ምፅናሕ ብዕለት 23 ወርሒ 5/2026 ብሰላም ከም ዝዓረፈ እንዳሓበርና መሕዘኒ ቦታ ሰንበትን ሶኒን ዕለት 24/25/2026 ካብ ሰዓት 15 ክሳብ ሰዓት 20 ኣብ ስቴፋኒ ገማይንደ ኦቨርዚግላይ ብሩከን ሃርድ 375 ስቱትጋርድ ባርካንሽታት ምዃኑ ንሕብር። ንስነ ሰዓት ቀብሪ መፋነዊ ዝምልከት ኣብ ቀፃሊ ከነስዕብ ኢና። በዓልቲ ቤቱ ኤደን ገብረ መስቀል ምስ ሙላኣት ስራ ቤት። ስለዚ ክቡራት ሰማዕትና ናይ ሎሚ መደበይ ኣብኣ ይውድእ ኣለኹ። ዮውሃና ንመበሳሳን 5 ዓመት በዓል ናፅነትና እንቋዕ ኣብዚ ኣብቃዓና። ንዓመታ ድማ ከምዚ እዋን ካይሽረፈ ካይጉደለ ብሰላም ክፅንሓና እንዳተመነኹ ናይ ሎም ዓንቲ መደብ ኣብዚ ይውዳእ ኣለኹ ሞ ካል ዓንቲ ብካልእ መደብ ስከዓ ረሃብ ድሓቀኒዮ ዓወት ንሓፋሽ